공수 자툼 그 니트네 아다 공수 땅 짐득이 하나 줬구나 공수라더니 그 공수 증캠 바저 강득 하나 줬고 그쪽은 맞지도 거기 그 가까이는 때 듣고티 아저 집도 그 탐산 주는 맛 되게 짐탱 치르잖아 아다 공수 자툼 그 니트네 아다 공수 그냥 참마세네 지금 카다 차그 참마서 참마금 참마세네 다 자켓이나 파른색으로 但 돌나 그잖아 자충이더니 공수 크게야 아다 머신 너무 그 도주시오네 너무 그렇지 아 때노 좀 생각 공수 등 젠덕더니 강덕 아다 뜻선부가 그 머신 듣고 아저씨도 그 탐사 먼저 어다 캐스팅 너무 그 몸주고 보니 아다 그 공수 거르무이나 그러나 공수 그 젠노 듣고는 아다 공수 크게 그 마토크 아다 태급도 젠덕나 죽고 강덕나 죽고 듣고 그 막은 그 Tani jindig na chukka, kandag kargi, ata ranga gongsig nang da da maakang na chukka, maastad gudde vijigna unda dhukhundi avijay chul da dang, ata gongsig yungu dhukhundi gushashi na chukka, kata dhukhundi gi na chukka. Ina ra, ata gongsig yungu dhukhundi kajna gukuti kapsi, anda dhukhundi ya ngipar da, ata gongsig jatung ga tankatang, ka tanguk. Anda dhu tamji na, ata tonghama mong chintam jay kub, gongsig jatung ga tamtsam nijara, jay thamba ga tankatay na, ata jatung ga, nda gongsig, 그게선다 연구도 그 값스 아 단대도 그 공식의 연구도 그 그거 그 값스 아 단대 공식의 연구도 그 마기 공고나 아 도물 아 루티가 그 이제 그 참자고 참자는 그 지니 아 단 택그 그 공무도 그 기타나 맞죽 아 그나 참자는 그 지니 다 공식의 루티가 연구가 아 자차 그 담바도 그 얼른 됐던 아 다 공식의 그 숨만은 그 너무 속고 다시 쳤던 그 다 공식의 그 숨만은 그 참지나 아따 그 채트가 로노 부진이 그 말은 맞죠. 단데 그 채트를 던지나 어쨌든 그 공수 그 통과 맞다 그 자체가 맞지. 아따 모두 던던나 아따 이만이 그 말은 맞고 또 무슨. 아 단데 걸나 아따 공이 이제 그 조회는 그 카와 공수 답시. 아따 카와 공수 크게 통과 맞다 던지나 그 뭐 자. 된다나 카와 공수 그 이만이 아따 그 공수 그 단어 그 연구도 근데 그거 그때 가서 아따 그 좀 막이 공하나 그때 속만 넣는 너도 그때 속고 так хэрэгтэй сумаан гэдэг нь лоо режим тө суу юм идэтэн а да гэдэг хэрэгтэй та ngach томтона а да жимани а да матат гэгэ ч сумаан гэдэг нь маш гоноч хүнээ гэдэг юм шиг та тэнэ хэрэгтэй а да жирэн дум монгол гэж юу гэж жини дазу а да акандх наач гэнэ жиндх наач гэнэ а да гэдэг консын авжиг нуг мартара консын авжиг нуг маркинг танд мангнюра тига да цэгтэра а да конс юнгууд гэдэг гинач хүн дэм үзэж тэгтэн мэнэ дэтэн та консыг жатсан гэ атан кэпси юуныг ажирм та кони шепаг ажирм дэтэн мажэ дэтэн така тэгэт та консыг юнгууд гот гэдэна бэт хонд та тэмчин яад гот мэтэнг гэти жимасны та консыг гот та чолат хэжин танда яна консыг жэна гормууд гот чэл дэтэн ти тат кэхтар матыг яна та консыг мэ жэн гэ гормууд чэл дэтэн ти тат кэхтар матана дэ капсы ата тэмгэнэнэ к гэнүг та гормууд утгын к хэра консын алан жүгнэ к тэмсэгш а танд гони к консыг жатм гэж юм хи а таман бүз к хэтэн шепандла к тэмсэгшина а танд мөнэ да к чацгөк а та чтэн к консы к дэнхэн байсан ач к яна консыг жэндэх нас к яна консыг к чкандык вин ви чани а тхумэр та арынг к хэлэн юнүг консыг тунг матанд утгын а ти тхут консын ан жүгөк ата томмуш аньямо томжина та консыг юнгу дукте гокути капсы та ниперт а консыг чатанда тон тангу тани самбамо ин томжина ата кети ата к консыг дүндэ гана чукка яна консын дкэнг а самбамо ин томжина ата консын дкэн байна чукка яна аканда кырги ата кети консыг нынт та чига ганзын баса жинжан ба яна хчинер баса жон тамбуг гандукти кырёна ати ганкардукти калык бузга агаку ओ तक कोनी से कोनो गता नमो ग वक जाथम गतन के सियो नो इंगम दुकु ते साउज ग दस्तो ना त जिमाज ने केति अरंग जम नो ग कुंस द दुकु ते ता चोला थि जिन ता याना अजेंस ग ता तो मंपु ज छे पिकास त कुंस द खें पा खगे ना छु ना कुंस ग खं द खगे आ तन जे मेनी खं द मुस छ तन द दुकु द ता कुंग ग चोखि न ग तन द का कुंस अन द दुकु द तन जे रिसन क ये शो रख दि दि छिना आ ता चिस्तन ग ख छन द जाहिरा तन द खनि ग ата консыг жатм гэтэн кэхтэра каванген тэйг консын дэх хүнд итгэвэк тэмтэк дитхут та ранга килэн онго тунгуг мата гот
ᱡᱟᱱᱫᱟ ᱠᱚᱱᱫᱮ ᱟᱹᱱᱤᱥ ᱠᱟ ᱠᱟᱣᱟ ᱠᱚᱱᱥᱚᱱ